ግላ ማሻአላ ክርንቱ ክርማ እንዲያ ክርንታ በደ መወሉ ነውማ እንዳራሶን ክላሚ ታፒስኩ እስኩን ዳ ኡዋ ፕላንዘ ኤፍኤምላን አፕሊያ ተምተማ አደነን ድሮ እሽን ስሮፐረስ ክረም ዴ ካጀሬ ላኑ ማካንዶ ግኑ ቲቻኒ ኮንዱዋ እንዲያ ተሱም ባናይን ክርንቱ ፉቱ ወርማተና ሄዴ ሳ ኡፍሬታ ካከላን ፈላዶኒ ፕራስክራማ ኢትላን ለኒ ፕራስክራም ደኒ ተመን ክሪያ ካሱያ አደነን ድሮ ኩዴ ናናን ሽዶኒ ሳዋች ዳይ ባለ አሪ ደርሲ ኢታገትና ማተመና ለክቶ አለን አንን ዲያ ፕራስክራማ ሃውራዶኒ ደረሱኒ አደ ደንቲያ ኢልሙዚን ጉሩ አዴማ ንንዲያ ተሱን ባናጅኑ ክርንቱ ኡማካንዶ ቡኑ ቲቻኒ ኮንዶዋ ሮክሮ ፕራስክራም ዳ ኢታገት

ግለ ማሻአላህ ቡል ቡላችን ተዋክርንቱ ፈረስክረምዶኒ ፍለያ እንደራሶን ክላሚታ ፍስኩስኩን ደውዋ ፍለያ በሚላን ክርኒን አላ ፈራስክሮት ማንላክቱ አለን እንዴ ሀውራዶን ይለርታቺ ፖሪሳት የሰዎች ላይ ዑመር መሐመድ ያና ይከራሳና ዳክርንዋይ ቁሩ አዋዶን ይለርታቺ ፖሪሳት የንዋካች እንዴ ክላላን ሀውርንዶ በጅሮዌ ተማያ በጅ ተራሶን ክላሚታ ፍስኩስኩን ደውዋ ፍላ ኤፍኤምላን አዳታ ደይነ ድር ሀውራዶን ይለርዲያ ቁሩ አዴ ማለርዳ ብላ መሽያ ሶይም ሞሶናን ተወርሱ ሱዱ ኢታካሲን አድማ ካንዲ ማናማይ او كم مدين كلين كم دي كسني كان مانيشند داجي كرنتو فوتو نديرو ما كان ايدي راك ريتا كلان فارسكرام دي نينجي فارسكرام دني هيلو هاي فارسكرام دني كرنتو دي سويتامو هيرمانزا سورو ليوانزا روبسي مادو كاو كرنتو اوكتودو غاندرو دنيي فليا تام تام تام تام اتلان تسينيو